0: እንዴት ተከተከል ባና ብሩስ
1: ወለ ለጀንድሪ ነው ነው ሲቀጣጅ ባጋ ምጥዋ እንዴት ጊጋ ለጂን ወርየ ዳብካለ እንጂን ይወለ ማጊየ ሳማይቲን አማቲን ጎይ ለገይ
2: yes
1: ጎይ ለ ወነን ለያ ና ባና ብሩስ ከለ ሰባቤት ያከተከለ ሜቲየ ጉጂነ ንሽ ኮንዶየ ሶጋልታይ
2: yes
1: አርጋራል ምፍሲት አሲንግቤንዲ ታይ
2: ይወለ ማጊ ቦክታይ ሶጋልታይ
1: እይ ለማቤ ጎክታይ ሶጋ ካና ታካኞንመ
2: yes
1: ለመንዶየ ሚግሪ ግሪጎሪስ ክቶንጋ ሰብተ ቦሎ ቦሎ ኬርቱ ከሚታ በኩሄትዮ አሞንጋ አብቆ ኢላባት ካረጎት ኮሪጂን ጎሮት አናንጎሪጂን ጌቦት ሶ ኮሚጀጎት ሚሰንጊ ሰብተ ኢባባምን ማጀይገል
2: ኢየስ
1: ናግሌንግ ቲዮንጋን ባና ብሩሲ በባንዳጀ ቦይጎት ኪሰብጂን ጎት ኪኞር
2: ኢየስ
1: ላግሬን ጎት ጃክተ ኢለ ዌር ዌር ዌር ዌር ኮይንግ ኢሰ ጌተከነ ኢቲጅ ሚስ
2: ኢየስ
1: ሶ ናታን ጋራን ጎት ሚሰንግ ቢቱሽክቶል ባና ብሩስ ኬጌርጌለ ካገበተኩል እን ባንዳ ነገራራን
2: ኢየስ
1: አገበተኩል እን ከሰርታ ናታን ጋራን ጎት ሚሰንግ ጎት ኮቤቱኩ ከሚያጀንጂግ ሞኪኒገ እን ሳይተ ጋቱል ናታብነ ጎት ሚሰንግ ሲጋሲገ ኮጊቱ ጌታብርየ ዳብካለኝ ጌቲ ናታን ባ ታች ፈም
2: ኢቦአሪሬ ጊየለ ቦአሪሬ
1: ኢቦአሪሬ ቦአሪሬ ጎታሪቲ ተገ ባና ብሩስ ንጎ ዋይ ከብሳ ሱቡይ
2: ኢየስ
1: ኢጋሰማኒ ለንጋበ አም አነ ኢኝየት ነጎት ፖጂ ኢማንደ
2: ኢየስ
1: ማና ለጊቲዮ ንጋንጊቱ ንጎበት ካይና ናታን ሊምባብሲጊስ
2: ኢየስ
1: ማ ንጎምኝ
2: ለጉሬ ሲሪሪያ
1: ይሄ ሲሪሪያ ነ
2: ይጋሰ ቡአሪደ ካለጊ ቱንጎንዳ ነይን ይጋዮገን
1: እንደ ሳውዲ ታ
2: ታኑ ይናኩሩ ያቀይ ቡአሪደ
1: ና ታኒ
2: ለጊ
1: ንጋሬ ዳሪጀነ ባና ብሩስ ሱቡይ ይጋሰብሰይ ኢመጂ ይጋሰብሰይ ኢመጂ እንገ
2: ኢየስ
1: አባስ ኮሊ
2: ያጊሮ ታሪቲያን
1: ያጊሮ
2: ታሪቲያን
1: ማራይሲ ሮ ታሪቲያን ካበሳ
2: ኢየስ
1: እንጊሮ ተቶካ ካባቢ ኡቴ እንጋስ ኮሊ ኦማሪ ታሪቲያን ካበሳ ጎምኒየ ኢሜት አቡንጎ ጎሪር ጎራ ሱቡይ ይጋሰብ ጎምኒየ ኢሜት ካበሳ
2: ኢየስ
1: ናቶምኒ ጎት መሰሲጊ ማክቲገ ኩናቶ
2: ኢየስ ታይጎ ሸከ ማታይል ባሲሪ ጎ ታይጎ ሸገን ማክሲ ሲት ካሪቡ ሳና ሲ ነያት ሬዲዮ ነው ባታች ፈሜ ይታገ ሲድ ነምበር 1 አገ ሲን እንደው ይጎን ሚሲንግ አንበሮ ዲየ ታው ቻሚን ግቴግሲን ኤንቦይ ሼሙን አገ ቱንጉል ለያግ የትኒት ከተሽት ከበንዲ ቱሉ ባገንገ እንጋሳርታ አገ ቱጉል አገ ማቸገ ያቱን ሶኮ ቲንገር ማን አለ ተስነነ ሚሶኮ እንጎነ
1: yes ይት ምት ሶኮ ባና ብሩስ እንጎ ሲሜት
2: yes
1: ሲሜና ታነ 25000 ኬንያን ሺሊንግስ
2: 25000
1: ሚት ይት ታና ዳሲ ምናጉረ ምለከነ ሙይስ
2: yes
1: አገ ጎተ ብታሲ ማለ ጎነ ደገ ቢቱሽ ከጃን ማይጎ ግልያ ባል ጉነኞነ ንጉነነ
2: yes
1: አጎኒ ታጎ ወይ ገሬ ለባነ ብሩስ ጋር ቆቀራን እዚህ ገሬ ገለጁ ተሰታይ ሳምታይምስ ጋባክነው ይት አለነ ነነ ማይ ቢዱኝ
2: ይሄ ደሞ ያ 12 ነን ባር ጋር ወክሲ ሞና ታጎል ሜጎ ማይ ጎሮ ተቹ
1: ጋር ስታ ወይ ጂገን
2: ማለ ነነ ጋይ ጋይ
1: ወይ ጂገን ግጂል ጂል ገለ ጂን
2: ኢየስ
1: ወይ
2: ጋር ነው ታ ቦይሽ
1: ወነ ማጋ ቦይሽ ለግን ኮ ወይ ገሬ ለግቲ ኘሲ መንዳይል ማ ናይም ጂሲ መት ነነ ነብ ከሳሳ
2: ኢየስ
1: ወራ ነጂ ተሶ ጋሙንግ ያ ቢኝ ሩሲ መተ ኮ ነበ 12000 ጋራራን ኢየ ናምጁና ላክ 13000 ማራ ይባን ጋኛ ገን ቱ ጋላክ ተርተር
2: ኢየስ
1: አና ነብ ያልሲ መተ ነጎ mi jitana ga pomi si mena 40000
2: yes
1: nana ga ga inyoro 25000 diga mi buatini ibi nyi 15 agi be namsi mena 40000 amma gerga to lubana bruce so negara got missing be tabra ne agli jin tu soko ke meji pekan si mosejo en dai ga seke ngirngen agori ga igon gitu mereni 15
2: yes
1: again kena mama 15 nita gona fast notan garan got missing jitu soko be tabra ne
2: nota go glin til diga tit notan tiga tisha go yeng
1: tiga tisha yeng
2: agoni ta go gi ochichi age tugul
1: agi ochichi age tugul agi ochichi age tugul
2: ke inyoru to minyoru nengung na fast
1: nengung na fast ngigune
2: iya taten chi age tugul itelu tiga tisha go gebre star 274 hash
1: star 274 hash
2: star 274 hash simon jeru yo ket diga tit na type
1: yes
2: simon
1: ke tiena tan bai simon
2: soko
1: agi gira simon bana bruce
2: repeka repeka hey gola gaine taino repeka kosile
1: yeah kosile
2: yes katila genetika tita agonyorchige katilika tshego ngrepeka encho kineti agonyeta agonyorchige 25000 bungezi so yanga versana back na mama golenda big 14 eversana bamurinik tom genyor tika tina tane ka komanda star 274 ash
1: star 274 ash
2: yes
1: iri jagure jona gibtrim bana bruce ngonyorchige 75000 ngegone
2: yes
1: iri ka gotil tiki already na tai
2: yes
1: so ndagi tindiga tina boy ngire jija already gotinda garbu 100000 amuga 75 jukai agonyor 25 jo
2: yes
1: 100000 so agle jin chutu so ko ngigune ke ngalali
2: star 274 hash
1: star 274 hash
2: chutu un so ko tilde gatit senior una fast ne gararan
1: yes
2: agere gagonyor gagenyoru na fast ne bo kiguren filimon filimon cross filimon cross pongese
1: yes
2: 07 06 172 mwisho akagere chito nekanyor bonus en Utinget kiguren yes. Vincent Way.
1: Kiguren Vincent.
2: Vincent Way kanyor bonus nebo 544 shilling.
1: Akagere mama netanyo bana plus nota nekanyor.
2: Nebo aeng kange
1: nyoro. Mama nebo aeng.
2: Yes.
1: Yes, kiguren Lucy. Yes, Lucy Chemutai. Komen.
2: Star 274 hash.
1: Star 274 hash.
2: Kaga mana tiketi shekang one way ni onito. Kaga mana tiketi shekang one. So na ilele check jemi gota go check 26.
1: Aole jengi tago gomere 15 akina mama 15.
2: Kaga giyo tichi ake two goal.
1: Giyo tichi ake two goal ni tago ngso kumbetu tabani bana Bruce. Agile jeli tago tu dairen gitu bana star 274 hash. Tili tiketi shekang gitu nege. Agi siki paraida na tenege gote misingi gitu sitai enkulef studio. Star 274 hash.
2: Yes.
1: Star 274 hash. Chitu soko ingi kuni siki na fast na tenegaran. Agi nyor chige brando nebo ELGC meet enkulib studio ye gitu sitai star 274 hash chutu soko engeguni ya gwe xe matia agi tetu tina tramba meseta tajefem asubu